ክቡራትን ክቡራንን ሰማዕትና ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግረይና ሰላምታና ነቕርብ። ናይ ሎሚ ሰንበት መደፈነወና ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ልዮን መበል 14 ዝሓለፈ ሰንበት ኣብ ጸሎት መልኣከ እግዚኣብሔር ዝለገሱ ኣስተንትኖ ቃል ኣምላኽ ናይ ዕለቱ ንባብ ወንጌል ምስ ኣስተንትኖ ቃል ኣምላኽ ብኽቡር ኣባ ንጉሰ ፍስሐ ቅዱስ ኣቦና ኣብዚ ሰሙን እዚ ኣብ ሰሙናዊ ናይ ዕለት ረቡዕ ሓፈሻዊ ኣስተምህሮ ትምህርተ ክርስቶስ ዘካፈልዎ ኣስተምህሮን ኣብ ዝምልከቱ ቀንዳ ርስታ ዘተኮረ ከም ዝኸውን ኣቐዲምና ንሕብር። ናይ ሎሚ ሰንበት መደፈነወና እንሆ ሕጂ ይጅምር። ክሳብ ፍጻሜ መደብና ምጽናሕኩም ምሳና ክትገብሩ ብኽብሪ ንዕድም። ደጊምና ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግሪና ካባይ ካብ ኣባ ተወልደን ካብ ስምዖንን ኣባ ፍሬዝ ግን ሰላምታና ይብጻሕኩም እናበልና ናብ ናይ ሎሚ መደብና ነሰጋግረኩም። ሰናይ ምክትታል። ክቡራትን ክቡራንን ሰማዕትና እዚ ትከታተልዎ ዘለኹም ዜና ቫቲካን መደብ ቋንቋ ትግሪና እዩ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ ናይ ዕለተ ሰንበት ጸሎት መልኣከ እግዚኣብሔር ኣብ ዘካፈልዎ ኣስተንትኖ ቃል ኣምላኽ ብዛዕባ ምሕረት ኣምላኽ ኣስተምሃሩ። ንሻምናይ 100 ዓመት ዝኽሪ ዕርፍቲ ቅዱስ ፍራንቸስኮ ዘኣሲዚ ብምዝካር ከኣ ምእመናን ኣብ መንጎ ህዝብታት ሰላምን ስኒትን ክሃንጹ ጻውዒት ኣቕሪቦም። ቅዱስ ኣቦና ብስተምህሮኦም ኣምላኽ ንሕይወትና ፈጺሙ ኣይድርብያን እዩ ብምባል ኣብ ናይ ዕለተ ሰንበት ጸሎት መልኣከ እግዚኣብሔር ኣብ ዘካፈልዎ ኣስተንትኖ ኣስተምሂሮም። ኣብ እዋን ምንጻ ግን ዓመፃን እውን እንተኾነ ፍቓድ ምድሓን ኣምላኽ ክተዓናቕፍ ከም ዘይክእል እውን ኣዘኻኺሮም። ርእሰ ሊቃነ ጳጳሳት ነቶም ኣብ ቅርዓት ቅዱስ ጴጥሮስ ንእተረኽቡ ምእመናን መንፈሳውያን በጻሕትን እንከስተምህሩ ብዛዕባ ህይወትን ተልእኾን ጐይታን ኣብ መድሓኒናን ኢየሱስ ክርስቶስ ዘዘንቱ ካብ ናይ ዕለቱ ንባብ ወንጌል እተወስደ ምሳሌ ኣታኽልቲ ወይኒ ምርኩስ ብምግባር ኣስተንተኑ። መበል 800 ዓመት ዝኽሪ ዕርፍቲ ቅዱስ ፍራንቸስኮ ዘኣሲዚ ይኸብር ምህላው ብምዝኽኻር ከኣ ብዛዕባ እምነትን ሕውነታዊ ፍቕርን ንቤተ ክርስቲያን ድማ ናብ ተሓድሶን ህንጸትን ሰላምን ዝመርሐ ከም ምዃኑ ብምዝኽኻር ስብከቶም ኣካፈሉ። ጐይታናን መድሓኒናን ኢየሱስ ክርስቶስ ናብ ዓለም እተላእከ ወዲ ኣምላኽ እኳ እንተኾነ በቶም ብኽፉት ኣዳው ሓንጎፋይ ኢሎም ክቕበልዎ ዝግብኦም ዝነበረ ሰባት ግን ከም እተነጽገ ገሊጾም። እቲ ከድሕን ዝመጸ ተኾነነ፣ እቲ ህይወት ክህብ ዝደሊ ንሞት ኣሕሊፉ ተዋህበ። እዚ ምንጻ ግዚ ግን ብዛዕባ እቲ ንዓለም ንታሪኽን ህዝብታትን ዘሳቕ ዘሎ ብዙሕ ጭካነን ንኸነስተንትን ዝዕድመና እኳ እንተኾነ ትምህርትታት ክርስቶስ ግና ዝያዳ ንምሕረት ኣቦዩ ዘርእየና። ዓመፃ ዛዛ ምቓል ኣይኮነን። ኣምላኽ በቲ ደረት ዘይብሉ ፍትሑ ከምቲ ጐይታናን መድሓኒናን ኢየሱስ ክርስቶስ እቲ ነደቕቲ ዝነዓቕቦ እምኒ ንሱ ርእሲ ማዕዝን ኮነ ብዝብል ቃላት ዝገለጾ ንኣምላኽ ንእከይ ናብ ድሕነት ይቕይሮ። ርእሰ ሊቃነ ጳጳሳት ልዮን ኣስዒቦም እቲ እተነዓቀ ድማ ንዅሉ ነገር ዝድግፍ መሠረት ኮነ። በዚ ኸምዚ ኣምላኽ ንታሪኽ ይመርሖ፣ ክንወድቕ እንከሎና ውን ይድግፈና። ርእሰ ሊቃነ ጳጳሳት ቀጺሎም ናብቲ ምሳሌ ግራት ወይኒ ምልስ ብምባል ነታ ምርጫታትና ከሃንጻ ወይ ከዕንዋ ዝኽእል ቤተ ክርስቲያን ከም ዘመልክት ገለጹ። ስለዚ ኣብ 500 ዓመት ዕርፍቲ ቅዱስ ፍራንቸስኮ ነቲ ጐይታናን መድሓኒናን ኢየሱስ ክርስቶስ ንቤተ ክርስቲያኑ ዳግም ንምሕዳስ ኣብ ዘቕረቦ ጻውዒት ምላሽ ብምሃብ ኣብ ግራት ወይኒ ጐይታ ብውፅኢታዊ መንገዲ ዝዓየ ሰራሕተኛ ከም ምንባሩ ዘከሩ። ቅዱስ ፍራንቸስኮ በቲ ተሰቕለ ጐይታ ትደሪኹ ኣብ ክርስቶስ ናይ ገዛ ርእሱ ሕይወት ብምህናጽ ኣብ ድኽነቱን ሓጐሱን ስቓዩን ብምክፋል ሕሉፍ ሓሊፉ እውን ክሳብ ውርደት ብምቕባል ንተልእኹኡ ጀመረ። እቲ ምእንቲ ዅሎም ኣሕዋቱ ዝገብሮ ልባዊ ጸሎትን ልግስን ነቶም ንቤተ ክርስቲያን ንምሕዳስ ከም ሓቀኛ ቅድመ ኹነት ገይሮም ኣብ ተልእኾኡ እተኻፈሉ ኣርኣያ ኮይኑዎም እዩ። ቅዱስ ፍራንቸስኮ ኣብ ጐይታናን መድሓኒናን ኢየሱስ ክርስቶስ ብዘነበሮ እምነት ንቤተ ክርስቲያን ዳግመ ሕደሳ ክብሉ ድማ መስከሩ። ሎሚ ድሕሪ 8 ዘመን እውን እዚ ናይ ቅዱስ ፍራንቸስኮ መንፈሳዊ ተውህቦ ፍረ የፍሪ ከም ዘሎ ርእሰ ሊቃነ ጳጳሳት ልዮን ገሊጾም እዚ ኣብቲ ዓብዪ ህያውን ማሕበር ፍራንቸስካውያን ከምኡውን ኣብ መንፈሳዊ ውርሽኡን ንህዝቢ ኣምላኽ ዘወፍዮ ዘሎ ብዙሕ ውህበታቱን ብንጹር ይረአ ኣሎ በሉ። ቤተ ክርስቲያን ዓመተ ኢዮቤልዩ ቅዱስ ፍራንቸስኮ ኣብ እተኽብረሉ ዘላ ርእሰ ሊቃነ ጳጳሳት ነቶም ምእመናን ምእንቲ ውህበት ሰላም ብጽንዓት ክጽልዩን ኣብ መንጎ ህዝብታት ስኒት ንምህናጽ ልባዊ ወፈያ ክገብሩን ጻውዒት ኣቕሪቦም።
ኣብ መደምደምታ ቅዱስ ኣቦና ነዚዕዮ እዚ ኣብ ኣማላድነት ቅድስቲ ድንግል ማርያም ብሕድሪ ብምውፋይ ምስቶም ኣብ መካነ ንግደት ፖምፔይ ኣብ ደብረ ቅድስቲ ድንግል ዘመቁፀርያ ተጋቢኦም ዘለዉ ምእመናን ብመንፈስ ብምሕባር ከዓ ጸሎተ መልኣከ እግዚኣብሔር ኣዕረጉ።

ክቡራትን ክቡራንን ሰማዕትና እዚ ትከታተልዎ ዘለኹም ዜና ቫቲካን መደብ ቋንቋ ትግረይና እዩ። ርእሰ ሊቃነ ጳጳሳት ሊዮን መበል 14 ኣብ ሰሙናዊ ናይ ዕለተ ረቡዕ ሓፈሻዊ ኣስተምህሮ ትምህርተ ክርስቶስ ኣብ ዘካፈልዎ ኣስተምህሮ ብዛዕባ እቲ ፍስሓን ተስፋን ተሰሚየ ሰነድ ካልኣይ ጉባኤ ቫቲካን ንዝገብርዎ ዘለዉ ተኸታታሊ ትምህርትታት ብምቕጻል ኣብ ራብዓይ ምዕራፍ ናይቲ ሰነድ ኣስተንቲኖም ብዛዕባ ተልእኮ ቤተ ክርስቲያን ኣብ ዓለም እውን ኣስተምሂሮም። ርእሰ ሊቃነ ጳጳሳት ሊዮን መበል 14 ኣብ ቅርዓት ቅዱስ ጴጥሮስ ኣብ ዘካፈልዎ ሰሙናዊ ናይ ዕለተ ረቡዕ ሓፈሻዊ ኣስተምህሮ ትምህርተ ክርስቶስ ብዛዕባ ራብዓይ ምዕራፍ ናይቲ ሰነድ ካልኣይ ጉባኤ ቫቲካን ዝኾነ ጉስነታዊ ቁዋም ፍስሓን ተስፋን ብምስትንታን ቤተ ክርስቲያን ተልእኮኣ ታሪኻዊ ስፍሓት ከም ዘለዎን ማሕበራዊ ርክባት ብኸመይ ከም ዝህነፅን ሓላፍነት ከም ዝህባ ገሊፆም። ክቡራትን ክቡራንን ሰማዕትና ካብዚ ብምቕጻል ምሉእ ትሕዝቶ ናይቲ ቅዱስ ኣቦና ዘካፈልዎ ሓፈሻዊ ኣስተምህሮ ትምህርተ ክርስቶስ ነቕርበልኩም። ሰናይ ምክትታል። ዝኸበርኩም ኣሕዋትን ኣሓትን እንቋዕ ብድሓን መጻእኩም። ብዛዕባ ጉባኤያዊ ቅዋም ፍስሓን ተስፋን እንገብሮ ዘለና ኣስተንትኖ ክንቅጽል ከሎና ሎሚ ንራብዓይ ምዕራፍ ናይቲ ቀዳማይ ክፋል ናይ ዝሰነድ እዚ ብዛዕባ ተልእኮ ቤተ ክርስቲያን ኣብ ዘመናዊት ዓለም እተወፈየ ክንምርምር ኢና። ቅድሚ ኩሉ እዚ ጉባኤ ንቤተ ክርስቲያን ከም ኣብ ልዕሊ ወይ ኣብ ጎኒ ዓለም ከም ዘላ ዘይኮነትስ የግዳስ ብምሳልያዊ ኣገባብ ኣብ ውሽጣ ከም እተተኽለት ይዝክር። ቅዱስ ኣጐስጢኖስ ዓለም ብቤተ ክርስቲያን ኣቢላ ተዓረቐት ክብል ጸሓፈ። ቤተ ክርስቲያን ከዓ ድሮ ምስ ኣምላኽ እተዓርቀት ዓለም እያ። ንሕና ኣብ ምድሪ ነጋድያን ኣጋይሽ ኢና። ኣብቲ ኣፋፍነትን ጽባቕን እዚ ዓለም እዚኣ ድማ እንካፈል ኢና። ልክዕ ከምቲ ወዲ ኣምላኽ ንዓለም ሕይወት ክህባ ምስ ኣቦ ኸተዓርቓን ስጋ ዝለበሰ፣ ከምኡ ድማ ቤተ ክርስቲያን ንዅልና ደቃ ነቲ ኣምላኽ ኣብ ሓደ ዓብዪ ሰብኣዊ ስድራ ቤት ንምጥርናፍና ዘለዎ ውጥን ንምግላጽ ከም ምልክት ምስጢረ ስጋዊ ኣምላኽ ኣብ ዓለም ትርከብ ኣላ። ስለዚ ቤተ ክርስቲያን ኣብ ማእከል ህዝብታትን ባህልታትን ኣብ ታሪኽ ደቂ ሰባት ትጓዓዝ ኣላ። እዚ ኣብ ሕይወት ደቂ ሰባት ዘሎ ምትእትታው ንቤተ ክርስቲያን ተልእኮኣ ታሪኻዊ ስፍሓት ከም ዘለዎን ማሕበራዊ ርክባት ብኸመይ ከም እትሃንጽን ሓላፍነት ከም ዝህባን ብንጹር ንኽትርዳእ ይሕግዛ። ቀዳማይ ተልእኮ ቤተ ክርስቲያን ደቂ ሰባት ነቲ ዓሚቕ ሕቶታት ናይ ሕይወት ኣቓልቦ ንኽገብሩሉ ንምሕጋዝ እዩ። ብዛዕባ መበቈልናን ዕድልናን ከምኡውን ብዛዕባ ትርጉምን ፍቕርን ከኣ እዩ። ብዝኾነ ይኹን ዋጋ መኽሰብ ናይ ምርካብን ሓበሬታ ናይ ምቁፅጻርን ንሰባት ምስቲ ኣብ ስጋው ጥሪት ዘተኰረ ናብራ ንኽሰማምዑ ዘየድሊ ጸቕጢ ከውርደሎም ይኽእል እዩ። ልባትና ግና ናብ ላዕሊ ክጥምት እዩ ዝተፈጥረ። ኣበውዚ ጉባኤ ተልእኮ ቤተ ክርስቲያን ኣብ ህንጸት ምድራዊት ከተማ እውን ኣበርክቶ ኣብ ምግባር ተራ ከም ዘለዎ የዘኻኽሩና። ይኹን እምበር ሜላታትን ሸቶኣን ብቐዳምነት ፖለቲካዊ ስርዓት ኣይኮነን። ኣብ ክንዶስ ብዛዕባ እምነትን ልግስን ምስክርነት ኣብ ምሃብ ከምኡውን ንፍትሕን ሰላምን ሕውነትን ዘለዋ ተጸምዶ ዘጠቓልል እዩ። ሓደ ኣማኒ ነቲ ምእንቲ ሓጢኣት ዝሞተ ጻድቕ ክርስቶስ ብምቕባልን ብምምላኽን ጭቈና ድኹማትን ድኻታትን ወይ ከዓ ነቲ ናይ ምንጻግን ምጉዳል ፍትሕን ኩነታት ዘቃልዕ ዘይፍትሓዊ መዋቕር ክቕበል ኣይክእልን እዩ። ማሕበራዊ ሰረተ እምነት ቤተ ክርስቲያን ንተግባራት ናይቶም ሰብ ሰናይ ፍቓድ ዝኾኑ ሰባት ኣብ ምትሕብባር ሓባራዊ ረብሓ ንምድንፋዕ ይሳተፍ። ስለዚ ቤተ ክርስቲያን ንድሕነት ኩሉ ሰብ ንምስዓብ ኣብ ትሕቲ መሰረታዊ መሰላት ወዲ ሰብን ስድራ ቤትን ንጠለብ ሓባራዊ ረብሓ ኣፍልጦ ንዝህብ ዝኾነ ይኹን ዓይነት መንግስቲ ንገዛ ርእሳ ብነጻ ከተማዕብል ካብ ምኽኣል ንላዕሊ ሓያል ባህጊ የብላን። ተልእኮ ወንጌል ብውፅኢታዊ መንገዲ ንምፍጻም ነፍስ ወከፍ እተጠምቀ ሰብ እምነቱ ህያውን ቀጻልን ምእንቲ ክግለጽን ምስ ጸጋ መንፈስ ቅዱስ ክተሓባበር ቁርጽ ፍቓድ ክገብር ኣለዎ። እወ ከምቲ ኣበው ዝጉባኤ ደጋጊሞም ዝገለጽዎ ኣብ መንጎ እምነትን መዓልታዊ ሕይወትን ዘሎ ፍልሊ ኣብ ዘመንና ዘሎ ዝኸፍአ ጌጋ ኮይኑ ክቝጸር ይግባእ። ፍስሓን ተስፋን ንተልእኾቶም ብጥምቀቶም ንዓለም ብክርስትያናዊ መንፈስን ብራእይ ወንጌልን ሕያው ክገብሩ እተጸውዑ ምእመናንን ምእመናትን ፍሉይ ምልክት ይህብ እዩ። እዚ ንጥፈት እዚ ከም ክህነት ጌርካ ክግለጽ ዝከኣል ቀንዲ ተልእኮ ስድራ ቤትን ስራሕን ምዃኑ ዘጠራጥር ኣይኮነን። ኮይኑ ግና ናብ ኩሉ መዳይ ሕይወት እውን ዝዝርጋሕ እዩ። ኣብ መወዳእታ ቤተ ክርስቲያን ነቲ ኣብ ሕብረተሰብ ዝፍጸምን ዝምዕብልን ነገራት ኩሉ ሳዕ ኣቓልቦ ትገብረሉ እያ። ናይ መላእ ህዝቢ ኣምላኽ ብፍላይ ከዓ ጓሶትን ሊቃውንቲ ስነ መለኮትን ኣብ ባህልታት ግዜና እንታይ ኣብ ግምት ክኣቱ ከም ዝግባእ ከስተውዕሉ ሓላፍነት ኣለዎ።
كل ساع نقال أملاخن نتوفيت بيت خرستيانن كم زلع على ملكعي نيا استوعلوت غيروم يوم زرئيوو ازد ما ميزاناوي أمروز حتت أب بهلاوي أنفت ناس عزخونة نعلم بأون تاو من قد كرئيا زخيل نمالخت وانجيل بملآت أب معقابن أب مقرابن صنوعات كخونو يخيلو يوم هو كريستنا ما راخي كخوون بزبل تحستو بمقناس وين تتقلب بمقلالا يكونن فكرات حواتي أب تاريخ كتقو عازن كلا بيت خريستيان حانت علامة اللوا منغستا أملاخ كتمتسئن دحنات بزلو دك سبكا كفتسا منيو نزع علامة زي لعلو خلو بول كاوي قدسنان بحونا تاو فقرنية التسعير رسالي كان باباسات قدس باولو شاد شاي كم زو كبلو صحافو بزي زي ملكت قدسنا كالاتنا نلب زمنا ودسب متن كافي خبدو كانتون ترقوم زي بلون أبناي مخان حدقا خايو زلو سلازي علم من انتخ تأمنن تسفا من انتخ نقبرن بقدسنان بفقرن كننبر من انتخ حقزنا نتكبارات منفس قدوس كفوتات نخون

ክቡራትን ክቡራንን ሰማዕትና ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግረይና ሰላምታና ነቕርብ። ናይ ሎሚ ዕለት 12 ጥቅምቲ መደብ ፈነወና ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ሊዮን መበል 14 ኣብ ናይ ዕለተ ሰንበት ጸሎት መላእከ እግዚኣብሔር ዘካፈልዎ ኣስተንትኖ ቃል ኣምላኽን ቃል ቅዱስነቶም ድሕሪ ጸሎት መላእከ እግዚኣብሔርን ርእሰ ሊቃነ ጳጳሳት ብዛዕባ ኩነታት ጥዕናኦም ዘሃብዎ መግለጺ ርእሰ ሊቃነ ጳጳሳት ምስ ሲኖዶስ ጳጳሳት ግሪክ ሜልቃዊት ቤተ ክርስቲያን ከም እተራኸቡ ቅዱስ ኣቦና ኣንጻር መቕጻዕቲ ሞት ዘመሓላለፍዎ መልእኽቲ ርእሰ ሊቃነ ጳጳሳት ሓድሽ ሊቀ ካህናት ባዚሊካ ቅዱስ ጴጥሮስ ክኾኑ ንዋና ጸሓፊ ናይቲ ብዛዕባ ጉዳያት ስርዓተ ኣምልኾን ቅዱሳት ምስጢራትን ዝሓልል ዓለዋይ ቤት ጽሕፈት ቅድስቲ መንበር ከም ዝመዘዙ ብዛዕባ ዝፍውስ ህላዌ ጻውዒት ቤተ ክርስቲያን ናብ ኣገልግሎት ኣእምሮዊ ጥዕና ብዝብል ኣርእስቲ ኣብ ሃገረ ቫቲካን ብዛዕባ ዝተኻየደ ኣውደ መጽናዕቲ ዝተዋህበ ጋዜጣዊ መግለጺ ኣብ ዝምልከቱ ቀንዳ ርእስታ ዘተኰረ ከም ዝኸውን ኣቐዲምና ንሕብር። ናይ ሎሚ ዕለት

ኣብ ሓደጋ ዘይ ምርድዳ እንተሃሎና ንክርስትያናዊ ሓጎስ ምስ ካልኦት ክንካፈሎ ከም ዝድርኸና ኣስተምሃሩ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ዝሓለፈ ሰንበት ምስቶም ኣብ ቅርዓት ቅዱስ ጴጥሮስ እተረኽቡ ነጋድያንን መንፈሳውያን በጻሕትን ናይ ቀትሪ ጸሎት መልኣከ እግዚኣብሔር ኣዕሪጎም። ቤተ ክርስቲያን ኣብ መበል 28 ሰንበት ናይ ተራ ዘመን ከተብዕልን ከላ እቲ ኣብ ወንጌል ዝዝከር ዛንታ ጐይታናን መድሓኒናን ኢየሱስ ክርስቶስ ብዛዕባ እቲ ንወዱ መርዓ ዘዳለወ ንጉሥ ዝገልጽ ምሳሌ ዘዘንቱ ክፍሊ ተንብብ። ርእሰ ሊቃነ ጳጳሳት ኣብቲ ዘካፈልዎ ኣስተንትኖ ነቲ ቅዱስ ቶማስ ዘኣኩኖስ ሰናይ ብባህሪኡ ናይ ምዝርጋሕ ዝንባሌ ኣለዎ ዝብል ሓሳብ ዘኪሮም። ልክዕ ከምቲ ኣብቲ ዛንታ ተጠቒሱ ዘሎ ከምቲ ንጉሥ ሓጐስና ምስ ካልኦት ክንካፈል ንደሊ ኢና። ይኹን እምበር እቲ ጐይታናን መድሓኒናን ኢየሱስ ክርስቶስ ዝመሰሎ ምሳሌ እቲ ንጉሥ ዝረኸቡ ሓጐስ ተቐባልነት ከም ዘይረኸበ ይሕብር። ገሊኦም ተቈጢዖም ነቶም ልኡኻት ናይ ንጉሥ ይጸርፍዎምን ሕሉፍ ሓሊፎም እውን ይቐትልዎም በሉ። እቲ ዘሕዝን ግን እዚ ንዓና እውን ከጋጥመና ዝኽእል እዩ። ከመይሲ እቲ እንገብሮ ጽቡቕ ነገራት ኩሉ ሳዕ ሰባት ዘይርድእዎን ኣፍልጦ ዘይህብሉን እውን ክኸውን ይኽእል እዩ። ይኹን እምበር ክነጽጉና ከለዉ ተስፋ ክንቈርጽ የብልናን። ኣብ ክንድኡስ መደባትና ንቕድሚት ክስጉምን ከምቲ እቲ ንጉሥ ዝገበሮ ንሓጐስና ክነካፍልን ክንዕድም ኣሎና። ርእሰ ሊቃነ ጳጳሳት ልዮን ኣስዒቦም እቶም ቀንዲ ገጸ ባሕርያት እቲ ዛንታ ንመን ከም ዝውክሉ ገሊጾም። እቲ ኣብ ሓምሻይ ክፍለ ዘመን ዝነበረ ዓብዪ ምሁር ቅዱስ መጽሓፍ ቅዱስ ጅሮም እቲ ንጉሥ ምስ ሰማያዊ ኣቦ ነቲ መርዓዊ ድማ ኢየሱስ ነታ መርዓት ከዓ ከም ቤተ ክርስቲያን ገይሩ ገሊጽዎም ከም ዘሎ ዘኪሮም። ርእሰ ሊቃነ ጳጳሳት ከም ዝገለጽዎ ንሕና እውን ኣብቲ ዛንታ ተሳተፍቲ ኢና። ከመይሲ ንሕና ኣባላት ቤተ ክርስቲያን ስለ ዝኾናን ሕይወትናን ሕይወቱን ምስ ካልኦት ከነካፍል ብጐይታ ስለ እተመረጽና ኸዓ እዩ። እቲ ድግስ ከዓ ኣብያተ ቤተ ክርስቲያንናን ኣባይትናን እንነብረሉ ቦታታትን ኮይኑ እቲ ወዲ ንጉሥ ኢየሱስ ክርስቶስ ፍቕሩ ዝእውጀሉን ሕራይና ዝጽበየሉን ቦታታት እዩ በሉ። ኣብ መደምደምታ ርእሰ ሊቃነ ጳጳሳት ልዮን መበል 14 ክርስቲያናዊ ሓጐስ ዓሚቕን ጭቡጥን ሓቂ ደኣ እምበር ዝተሰንዐ ከም ዘይኮነ ሓቢሮም። ሓጐስና ልክዕ ከም ገጽቶም እንረኽቦም ሰባት ጽቡቕ እዩ። ልክዕ ከምቲ ንመዓልትና ዝመልአ ስራሕን ፍሽኽታን ንባዓትን ምርኻባትን ከምኡውን ናይ ሕያውነት ተግባራት ሓቀይና እዩ። ንምድሓን ዓለም ዝኸውን ውህበት ኣምላኽ እውን እዩ ክብሉ ኣስተንትንኦም ዛዘሙ። ክቡራትን ክቡራንን ሰማዕትና፣ እዚ ዜና ቫቲካን እዩ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ ዩክሬይን ሰላም ንኽግበር ዘቕረብዎ ጻውዒት ዳግም ኣሐደስዎ። ሰደድ ናይ ረድኤት እኽሊ ምንካዩ ኣብተን ኣብ መላእ ዓለም ዝርከባ ድኻታት ሃገራት ዘሕድሮ ጽልዋ ድማ ይዝክሩ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ ናይ ዕለተ ሰንበት ጸሎት መልኣከ እግዚኣብሔር ኣብ ዘካፈልዎ ቃል ሰላምታን ምሕጽንታን እቲ ዝቕጽል ዘሎ ውግኣት ንሰደድ ናይ ረድኤት እኽሊ ስለ ዘነከየ ኣብ መላእ ዓለም ስቓይ የምጽእ ስለ ዘሎን ኣብ ዩክሬይን ሰላም ክሰፍን ጻውዒት ኣቕሪቦም። ኣብታ ብውግእ ዝዓነወት ሃገረ ዩክሬይን ዘሎ ቅልውላው ካብ ዶባት ወጻኢ ብፍላይ ኣብተን ብዙሓት ሰባት ኣብ ሸመተ እኽሊ ዝምርኰሱ ድኻታት ሃገራት ስቓይ የምጽእ ኣሎ በሉ። እቶም ኣብቲ ውግእ ዝሳተፉ ዘለዉ ወገናት ድማ ንእኽሊ ብጸሊም ባሕሪ ብድሓን ከጓዓእዙ ልባዊ ጻውዒት ኣቕርብ ኣለኹ። ዕለት እንጌራ ናይ ሚልዮናት ሰባት ብውግእ ክዕገት ኣይክእልን እዩ ክብሉ ድማ ኣትሪሮም ተዛረቡ። ሃገረ ዩክሬይን ኣብ ታሪኽ 10 ሚእታዊ ናይ ዓለም ቀረብ ስርናይ፣ 15 ሚእታዊት ዕዳጋ ዕፉን፣ 13 ሚእታዊት ቀረብ ስገም እተፍሪ ሃገር እያ። ርእሰ ሊቃነ ጳጳሳት ልዮን ዝሓለፈ ቀዳም ኢጣልያዊት ብጽእቲ ማርያ ኢግናስያ ኢሳቺ ነቶም እተሸገሩን ጽጉማትን ዝገበረቶ ትብዓት ዝመልኦ ልግሳ ዘኪሮም። ቅዱስነቶም ኣብነታ ንዅሉ ሰብ ፍቕሪ ወንጌል ኣብ ዓለም ክንምስክር ዘሎና ባህጊ ከተሐድሶ ጸልዮም። ክብርቲ እናቴ ማርያ ኢግናስያ ኢሳቺ መስራቲት ማሕበር ደናግል ኦርሰሊን ኣሓት ዘቅዱስ ልበ ኢየሱስ በዓልቲ ኣሶላ ብዕለት 10 ጥቅምቲ ኣብ ኢጣልያ ኣብ እትርከብ ከተማ ማንቱዋ ብጽእናኣ ተኣወጀ። ብፁእ ካርዲናል ማርቸሎ ሰሜራሮ ህየንተናይቲ ብዛዕባ ጉዳያት ኣዋጅ ቅድስና ዝሓሊ ላዕለዋይ ቤት ጽሕፈት ቅድስቲ መንበር ኣብ ካቴድራል ቅዱስ እንድርያስ ሃዋርያ ኣብ እተገብረ ስርዓተ ኣዋጅ ቅድስና መስዋእተ ቅዳሴ ኣዕሪጎም።
بصو كاردينال سمرارو ابزكا فلو سبكت كالاملاخ نمع التاوي هوتا كغيرو زفقدة بروه مسكرنات كريستوس كم زخونا ون قليتهم منكوس الناوز او عطاء ابوشت صدرا بيت محبرات قرص

0: ክቡራትን ክቡራንን ሰማዕትና ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግርኛ ሰላምታና ነቕርብ። ናይ ሎሚ ዕለት 12 ጥቅምቲ መደብ ፈነወና ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ ናይ ዕለተ ሰንበት ጸሎት መላእከ እግዚኣብሔር ዘካፈልዎ ኣስተንትኖ ቃል ኣምላኽን ቃል ቅዱስነቶም ድሕሪ ጸሎት መላእከ እግዚኣብሔርን ርእሰ ሊቃነ ጳጳሳት ብዛዕባ ኩነታት ጥዕናኦም ዝሃብዎ መግለጺ ርእሰ ሊቃነ ጳጳሳት ምስ ሲኖዶስ ጳጳሳት ግሪክ ሜልቃዊት ቤተ ክርስቲያን ከም እተራኸቡ ቅዱስ ኣቦና ኣንጻር መቕጻዕቲ ሞት ዘመሓላለፍዎ መልእኽቲ ርእሰ ሊቃነ ጳጳሳት ሓድሽ ሊቀ ካህናት ባዚሊካ ቅዱስ ጴጥሮስ ክኾኑ ንዋና ጸሓፊ ናይቲ ብዛዕባ ጉዳያት ስርዓተ ኣምልኾን ቅዱሳት ምስጢራትን ዝሓሊ ላዕለዋይ ቤት ጽሕፈት ቅድስቲ መንበር ከም ዝመዘዙ ብዛዕባ ዝፍውስ ህላዌ ጻውዒት ቤተ ክርስቲያን ናብ ኣገልግሎት ኣእምሮዊ ጥዕና ብዝብል ኣርእስቲ ኣብ ሃገረ ቫቲካን ብዛዕባ ዝተኻየደ ኣውደ መጽናዕቲ ዝተዋህበ ጋዜጣዊ መግለጺ ኣብ ዝምልከቱ ቀንዳ ኣርእስታ ዘተኰረ ከም ዝኸውን ኣቐዲምና ንሕብር። ናይ ሎሚ ዕለት 12 ጥቅምቲ 2026 ዓመተ ምህረት መደብ ፈነወና እንሆ ሕጂ ይጅምር። ክሳብ ፍጻሜ መደብና ምጽናሕኩም ምሳና ክትገብሩ ብኽብሪ ንዕድም። ደጊምና ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግርኛ ካባይ ካብ ኣባ ተወልደን ካብ ስምዖንን ኣባ ፍሬዝ ግን ሰላምታና ይብጻሕኩም እናበልና ናብ ናይ ሎሚ መደብና ነሰጋግረኩም። ሰናይ ምክትታል። ክቡራትን ክቡራንን ሰማዕትና እዚ ትከታተልዎ ዘለኹም ዜና ቫቲካን መደብ ቋንቋ ትግርኛ እዩ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ ናይ ዕለተ ሰንበት ጸሎት መላእከ እግዚኣብሔር ኣብ ዘካፈልዎ ኣስተንትኖ ቃል ኣምላኽ ብዛዕባ እቲ ጐይታናን መድሓኒናን ኢየሱስ ክርስቶስ ብዛዕባ መርዓ ዝሃቦ ምሳሌ ኣስተንተኑ። ወላ እኳ ኣብ ሓደጋ ዘይምርድዳ እንተሃሎና ንክርስትያናዊ ሓጐስ ምስ ካልኦት ክንካፈሎ ከም ዝድርኸና ኣስተምሃሩ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ዝሓለፈ ሰንበት ምስቶም ኣብ ቅርዓት ቅዱስ ጴጥሮስ እተረኽቡ ነጋድያንን መንፈሳውያን በጻሕትን ናይ ቀትሪ ጸሎት መላእከ እግዚኣብሔር ኣዕሪጎም ቤተ ክርስቲያን ኣብ መበል 28 ሰንበት ናይ ተራ ዘመን ከተብዕልን ከላ እቲ ኣብ ወንጌል ዝዝከር ዛንታ ጐይታናን መድሓኒናን ኢየሱስ ክርስቶስ ብዛዕባ እቲ ንወዱ መርዓ ዘዳለወ ንጉስ ዝገልጽ ምሳሌ ዘዘንቱ ክፍሊ ተንብብ። ርእሰ ሊቃነ ጳጳሳት ኣብቲ ዘካፈልዎ ኣስተንትኖ ነቲ ቅዱስ ቶማስ ዘኣኩኖስ ሰናይ ብባህሪኡ ናይ ምዝርጋሕ ዝንባሌ ኣለዎ ዝብል ሓሳብ ዘኪሮም። ልክዕ ከምቲ ኣብቲ ዛንታ ተጠቒሱ ዘሎ ከምቲ ንጉስ ሓጐስና ምስ ካልኦት ክንካፈል ንደሊ ኢና። ይኹን እምበር እቲ ጐይታናን መድሓኒናን ኢየሱስ ክርስቶስ ዝመሰሎ ምሳሌ እቲ ንጉስ ዝረኸቡ ሓጐስ ተቐባልነት ከም ዘይረኸበ ይሕብር። ገሊኦም ተቈጢዖም ነቶም ልኡኻት ናይ ንጉስ ይጸርፍዎምን ሕሉፍ ሓሊፎም እውን ይቐትልዎም በሉ። እቲ ዘሕዝን ግን እዚ ንዓና እውን ከጋጥመና ዝኽእል እዩ። ከመይሲ እቲ እንገብሮ ጽቡቕ ነገራት ኩሉ ሳዕ ሰባት ዘይርድእዎን ኣፍልጦ ዘይህብሉን እውን ክኸውን ይኽእል እዩ። ይኹን እምበር ክነጽጉና ከለዉ ተስፋ ክንቈርጽ የብልናን። ኣብ ክንድኡስ መደባትና ንቕድሚት ክስጉምን ከምቲ እቲ ንጉስ ዝገበሮ ንሓጐስና ክነካፍልን ክንዕድም ኣሎና። ርእሰ ሊቃነ ጳጳሳት ልዮን ኣስዒቦም እቶም ቀንዲ ገጸ ባሕርያት እቲ ዛንታ ንመን ከም ዝውክሉ ገሊጾም። እቲ ኣብ ሓምሻይ ክፍለ ዘመን ዝነበረ ዓብዪ ምሁር ቅዱስ መጽሓፍ ቅዱስ ጅሮም እቲ ንጉስ ምስ ሰማያዊ ኣቦ ነቲ መርዓዊ ድማ ኢየሱስ ነታ መርዓት ከዓ ከም ቤተ ክርስቲያን ገይሩ ገሊጽዎም ከም ዘሎ ዘኪሮም። ርእሰ ሊቃነ ጳጳሳት ከም ዝገለጽዎ ንሕና እውን ኣብቲ ዛንታ ተሳተፍቲ ኢና። ከመይሲ ንሕና ኣባላት ቤተ ክርስቲያን ስለ ዝኾናን ሕይወትናን ሕይወቱን ምስ ካልኦት ከነካፍል ብጐይታ ስለ እተመረጽና ኸኣ እዩ። እቲ ድግስ ከዓ ኣብያተ ቤተ ክርስቲያንናን ኣባይትናን እንነብረሉ ቦታታትን ኮይኑ እቲ ወዲ ንጉስ ኢየሱስ ክርስቶስ ፍቕሩ ዝእውጀሉን ሕራይና ዝጽበየሉን ቦታታት እዩ በሉ። ኣብ መደምደምታ ርእሰ ሊቃነ ጳጳሳት ልዮን መበል 14 ክርስቲያናዊ ሓጐስ ዓሚቕን ጭቡጥን ሓቂ ደኣ እምበር ዝተሰንዐ ከም ዘይኮነ ሓቢሮም። ሓጐስና ልክዕ ከም ገጽቶም እንረኽቦም ሰባት ጽቡቕ እዩ። ልክዕ ከምቲ ንመዓልትና ዝመልአ ስራሕን ፍሽኽታን ንባዓትን ምርኻባትን ከምኡውን ናይ ሕያውነት ተግባራት ሓቀይና እዩ። ንምድሓን ዓለም ዝኸውን ውህበት ኣምላኽ እውን እዩ ክብሉ ኣስተንትንኦም ዛዘሙ። ክቡራትን ክቡራንን ሰማዕትና እዚ ዜና ቫቲካን እዩ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ ዩክሬይን ሰላም ንኽግበር ዘቕረብዎ ጻውዒት ዳግም ኣሕደስዎ። ሰደድ ናይ ረድኤት እኽሊ ምንካዩ ኣብተና መላእ ዓለም ዝርከባ ድኻታት ሃገራት ዘሕድሮ ጽልዋ ድማ ይዝክሩ። ርእሰሊቃነ ጳጳሳት ልዮን መበል 14 ኣብ ናይ ዕለተ ሰንበት ጸሎት መላእከ እግዚኣብሔር ኣብ ዘካፈልዎ ቃል ሰላምታን ምሕፅንታን እቲ ዝቕጽል ዘሎ ውግኣት ንሰደድ ናይ ረድኤት እኽሊ ስለ ዘነከየ ኣብ መላእ ዓለም ስቓይ የምጽእ ስለ ዘሎን ኣብ ዩክሬይን ሰላም ክሰፍን ጻውዒት ኣቕሪቦም። ኣብታ ብውግእ ዝዓነወት ሃገረ ዩክሬይን ዘሎ ቅልውላው ካብ ዶባት ወጻኢ ብፍላይ ኣብተን ብዙሓት ሰባት ኣብ ሸመተ እኽሊ ዝምርኰሱ ድኻታት ሃገራት ስቓይ የምጽእ ኣሎ በሉ። እቶም ኣብቲ ውግእ ዝሳተፉ ዘለዉ ወገናት ድማ ንእኽሊ ብጸሊም ባሕሪ ብድሓን ከጓዓእዙ ልባዊ ጻውዒት ኣቕርብ ኣለኹ። ዕለት እንጌራ ናይ ሚልዮናት ሰባት ብውግእ ክዕገት ኣይክእልን እዩ ክብሉ ድማ ኣትሪሮም ተዛረቡ። ሃገረ ዩክሬይን ኣብ ታሪኽ 10 ሚእታዊ ናይ ዓለም ቀረብ ስርናይ፣ 15 ሚእታዊት ዕዳጋ ዕፉን፣ 13 ሚእታዊት ቀረብ ስገም እተፍሪ ሃገር እያ። ርእሰ ሊቃነ ጳጳሳት ልዮን ዝሓለፈ ቀዳም ኢጣልያዊት ብጽእቲ ማርያ ኢግናስያ ኢሳቺ ነቶም እተሸገሩን ጽጉማትን ዝገበረቶ ትብዓት ዝመልኦ ልግሳ ዘኪሮም፣ ቅዱስነቶም ኣብነታ ንዅሉ ሰብ ፍቕሪ ወንጌል ኣብ ዓለም ክንምስክር ዘሎና ባህጊ ከተሐድሶ ጸልዮም። ክብርቲ እናቴ ማርያ ኢግናስያ ኢሳቺ መስራቲት ማሕበር ደናግል ኦርሰሊን ኣሓት ዘቅዱስ ልበ ኢየሱስ በዓልቲ ኣሶላ ብዕለት 10 ጥቅምቲ ኣብ ኢጣልያ ኣብ እትርከብ ከተማ ማንቱዋ ብጽእናኣ ተኣወጀ። ብፁእ ካርዲናል ማርቸሎ ሰሜራሮ ህየንተናይቲ ብዛዕባ ጉዳያት ኣዋጅ ቅድስና ዝሓሊ ላዕለዋይ ቤት ጽሕፈት ቅድስቲ መንበር ኣብ ካቴድራል ቅዱስ እንድርያስ ሃዋርያ ኣብ እተገብረ ስርዓተ ኣዋጅ ቅድስና መስዋእተ ቅዳሴ ኣዕሪጎም። ብፁእ ካርዲናል ሰመራሮ ኣብ ዘካፈልዎ ስብከት ቃል ኣምላኽ ንመዓልታዊ ህይወታ ክቕይሮ ዝፈቐደ ብሩህ ምስክርነት ክርስቶስ ከም ዝኾነ እውን ገሊጾም፣ ምንኩስናዊ ጸዋዕታኣ ኣብ ውሽጢ ስድራ ቤት ማሕበራ ተቐርጸ፣ ኣብ መንጎ ደናግል ኦርሰሊን ኣሓት ሶማስካ ድማ እናማዕበለ ኸደ፣ ኣባኡ ድማ ብትምህርቲ ኣቢላ ንእምነት ደቂ ኣንስትዮ ክትኩስኩስ ተረኽበት። ኣብ ውሽጢ እቲ ማሕበር ዝነበረ ውጥረት ከኣ ሓድሽ ማሕበር ደናግል ከም እትምስርት ገበራ። ጸገማትን ዘይምርድዳእን እናጋጠማ ክንሱ ተልኾኣ ቀጸለት። ብፁእ ካርዲናል ሰመራሮ ኣስዒቦም ኣብ ሓልዮት ኣምላኽ ዘለዋ ትውክልትን ንጸዋዕታ ዘለዋ ተኣማንነትን ወሲኾም ኣጉልሑ። እዚ ድማ ካብ ኣሕሉቓን ርእሰ ሊቃነ ጳጳሳት በነዲክቶስ መበል 15 ብዛዕባ ማሕበራት ገዳማውያን ገዳማውያንን ዝሓሊ ዝነበረ ቅዱስ ጉባኤ ምትብባዕ ከም እትረክብ ገበራ። ድኽነት መንፈስ ከም መለለይ ቅድስና ገይሮም ብምግላጽ ከኣ ንዅሉ ነገር ከም ውህበት ኣምላኽ ገይራ ኣፍልጦ ብምሃብ ንኻልኦት ንኸተፍቅርን ንኸተገልግልን ብርታዔ ከም ዝኾና ገለጹ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ ሳምቦኦም ንዝተረኽበ ጥረ ንምውጋድ መጥባሕቲ ክገብሩ ምዃኖም ገሊጾም። እቲ መጥባሕቲ ኣብ ኣዝዩ መጀመርታ ደረጃን ኣብ ውሱን ስፍራን ዘሎ ምዃኑ ገሊጾም። እቲ መጥባሕቲ ኣብ ዝመጽእ መዓልትታት ኣብ ሆስፒታል ጀመል ሮማ ክገብርዎ ኸኣ እዮም። ርእሰ ሊቃነ ጳጳሳት ልዮን መበል 14 ነቶም ንጸሎት መላእከ እግዚኣብሔር ኣብ ቅርዓት ቅዱስ ጴጥሮስ እተረኽቡ ምእመናን ሓካይም ኣብ ሳምቦኦም ኣብ ውሱን ቦታ ዝበቖለ ጥረ ከም ዝረኸቡን ኣብ ውሽጢ ሒደት መዓልትታት መጥባሕቲ ከም ዝግበረሎምን ሓበርዎም። እቲ መጥባሕቲ ኣብቲ ኣብ ከተማ ሮማ ዝርከብ ሆስፒታል ኣጉስቲኖ ጀመሊ ፖሊክሊኒክ እዩ ክካየድ። ወሲኾም ድማ ቅዱስ ኣቦና እቲ ጥረ ኣብ ናይ ፈለማ ደረጃኡ ከም እተረኽበን ኣብ ሓደ ውሱን ቦታ ጥራይ ከም ዘሎን ገሊጾም። ርእሰ ሊቃነ ጳጳሳት ኣስዒቦም ሓካይም መጥባሕቲ ክገብሩ ከም ዝመኸርዎምን ምኽሮም ከም ዝተቐበልዎን እቲ መጥባሕቲ ኣብ ዝመጽእ መዓልትታት ከካይድዎ ከም ዝመደቡን ኣመልኪቶም። ርእሰ ሊቃነ ጳጳሳት ልዮን ወሲኾም ስለ መንፈሳዊ ቅርበት ምእመናኖም ንዅሎም ኣመስገንዎም፣ ኣብ ጸሎት ክዝክርዎም ድማ ብሕድሪ ተማሕጸንዎም። ፍቁራት ዕሩኸይ፣ ኣብዚ ቐረባ ግዜ ኣብ ዝገበርክዎ ሕክምናዊ መርመራ ሓካይም ኣብ ሳምቦኦይ ንእሽቶ ጥረ ረኺቦምለይ። ኣብ መጀመርታ ደረጃ እዩ ተረኺቡ ዘሎ፣ ኣብ ሓደ ውሱን ቦታ ድማ እዩ ተረኺቡ ዘሎ። እቶም ሓካይም መጥባሕቲ ምግባር ዝሓሸ ምዃኑ እዮም ዝኣምኑ። ስለዚ ምኽሮም ብምስዓብ መጥባሕቲ ክገብር ወሲነ ኣለኹ። እቲ መጥባሕቲ ኣብ ዝመጽእ መዓልትታት ክገብር ተመዲቡሎ። ስለቲ መንፈሳዊ ቅርበትኩም ኣመስግነኩም፣ ኣብ ጸሎትኩም ድማ ክትዝክሩኒ ሓደራ እብል። ኣዝየ ኣመስግነኩም፣ ብሩኽ ሰንበት ይግበረልና በሉ። ኣመሓዳሪ ቤት ጽሕፈት ዜናን ክፍሊ ማሕተምን ቅድስቲ መንበር ማቴዎ ብሩኒ ከኣ ብወገኑ ንሕቶታት ጋዜጠኛታት መልሲ ኣብ ዝሃበሉ እቲ መጥባሕቲ ኣብተን ቀዳሞት መዓልትታት ናይዚ ሰሙን እዚ ክካየድ ተመዲቡሎ። ድሕሪ መጥባሕቲ ድማ ገምጋም ናይ ምሕዋይ ግዜ ዳርጋ ሓደ ሰሙን ኣቢሉ ክኸውን እዩ ክብል ኣመልከተ።
1: ክቡራትን ክቡራን ሰማዕትና እዚ ትከታተሉ ዘለኹም ዜና ቫቲካን መደበ ቋንቋ ትግሪና እዩ። ሩሲያ ሊቃነ ጳጳሳት ልንበል 14 ንሊቀ ጳጳሳት ቪቶሪዮ ፍራንቸስኮ ቪዮላ ናይ ቅዱስ ጴጥሮስ ባዚሊካ ሊቀ ካህናትን ንጳጳስ ኣውሬልዮ ጋርሲያ ማስያስ ድማ ናይ ስርዓተ ኣምልኾን ቅዱሳት ምስጢራትን ጉዳያት ዝከታተል ናይ ቅድስቲ መንበር ዕለያ ቤት ፅሕፈት ፀሓፊ ክኾኑ ሸምዮም። ሩሲያ ሊቃነ ጳጳሳት ልንበል 14 ንሊቀ ጳጳሳት ቪቶሪዮ ፍራንቸስኮ ቪዮላ ኣባል ማሕበር ፍራንቸስካውያን ንኡሳን ኣሃው ኣብ ቫቲካን ናይ ቅዱስ ጴጥሮስ ባዚሊካ ሊቀ ካህናት ንከተማ ቫቲካን ናይ ቅዱስነቶም ተራዳእን ናይ ቅዱስ ጴጥሮስ ጉዳያት ሓፈሻዊ ኣገልግሎት ኣቦ መንበርን እንክብሉ ከም ዝሰመይዎም ናይ ቅዱስቲ መንበር ዜናን ክፍሊ ማሕተምን መግለፂ ኣፍሊጡ። ሊቀ ጳጳሳት ቪዮላ ቅድሚ ናይ ስርዓተ ኣምልኾን ቅዱሳት ምስጢራትን ዝሓሊ ናይ ቅዱስቲ መንበር ልዕለ ቤት ፅሕፈት ፀሓፊ ኮይኖም እውን ከም ዘገልገሉ ዝሓበረ ቤት ፅሕፈት ዜናን ክፍሊ ማሕተምን ቅዱስቲ መንበር ኣባ ቪዮላ ኣብ ዞባ ፒዮሞንተ ከተማ ቢየላ ዕለት 4 ጥቅምቲ 1965 ዓመተ ምሕረት ዝተወልዱ ኮይኖም ኣብ 1991 ዓመተ ምሕረት ኣብ ማሕበር ፍራንቸስካውያን ንኡሳን ኣሃው ዓብዪ መብፅዓ ፈፂሞም ኣብ 1993 ዓመተ ምሕረት ማዕረገ ክህነት ከም እተቀበሉን ኣብ ጳጳሳዊ ተቋም ሊጡርግያ ቅዱስ ኣንሰልሞ ብስነ ሊጡርግያ ሊቅነት ዘመስከሩን ኣብ 221 ዓመተ ምሕረት ናይ ስርዓት ኣምልኾን ቅዱሳት ምስጢራትን ዝሓሊ ናይ ቅዱስቲ መንበር ላዕለዋይ ቤት ፅሕፈት ፀሓፊ ኮይኖም ቅድሚ ምስያሞም ኣብ 214 ዓመተ ምሕረት ናይ ሰበኻ ከተማ ቶርቶና ጳጳስ ኮይኖም ከም ዘገልገሉ የዘኻኽር። ሰሪካን ጳጳሳት ልንበል 14 ንጳጳስ ኣውሬልዮ ጋርሲያ ማስያስ ናይ ስርዓት ኣምልኾን ቅዱሳት ምስጢራትን ጉዳያት ዝከታተል ናይ ቅዱስቲ መንበር ላዕለዋይ ቤት ፅሕፈት ፀሓፊ እንክብሉ ከም ዝሰመይዎም ዝሓበረ ናይ ቅዱስቲ መንበር ዜናን ክፍሊ ማሕተምን መግለፂ ኣተሓሒዙ ጳጳስ ጋርሲያስ ማስያስ ዕለት 28 መጋቢት 1965 ዓመተ ምሕረት ኣብ ሃገረ ስፓይና ከተማ ፓሎስ ዝተወልዱን ኣብ 1992 ዓመተ ምሕረት ክሂኖም ኣብ ጳጳሳዊ ቅዱስ ኣንሰልሞ ተቋም ብስነ ሊቱርጊያ ሊቅነት ዘመስከሩን እዞም ናይ ርእሰ ሰበኻታት ቫላዶሊድ ሓለቓ ተምሃሮ ዘርዓ ክህነት ኮይኖም ዘገልገሉ ካብ 215 ዓመተ ምሕረት ኣትሒዞም ኣብ ጉዳያት ስርዓተ ሊቱርጊያን ቅዱሳት ምስጢራትን ዝከታተል ናይ ቅዱስቲ መንበር ላዕለዋይ ቤት ፅሕፈት ዘገልግሉ ዘለዎ ምዃኖም የመላኽት። ሩሲያ ሊቃነ ጳጳሳት ልንበል 14 ምስናይ ግሪክ መልቃዊት ካቶሊካዊት ቤተ ክርስቲያን ሲኖዶስ ጳጳሳት ብምርኻብ ምእመናን ንዕርቂ ክምስክሩን ኣብተን ብዓመት ዝሳቀያን በሰላ ዘለዎን ሃገራት ከም ዘርኢ ሓድነት ኮይኖም ከገልግሉ ይዕድሙ። ሩሲያ ሊቃነ ጳጳሳት ልንበል 14 ዕለት 10 ጥቅምቲ ምስ ኣባላት ሲኖዶስ ጳጳሳት ናይ ግሪክ መልቃዊት ካቶሊካዊት ቤተ ክርስቲያን ዘኣንፅዮክያ ተራኺቦም ሰዓብቲ ኢየሱስ ክርስቶስ መጀመርያ ክርስቲያን ዝተባህሉ ኣብ ኣንፅዮክያ ምዃናት ዘኻኺሮም ሕጂ እውን ሂወትና ኣብ መንጎና ህላዊ እግዚኣብሔር ብዝምስክር መገዲ ክንነብር ተፀዊዒና ኣሎና። ንእምነት ኣብ ኣእምሮኹም ተሰኪምኩም ጥራይ ኣይኮንኩምን ብመንፈስ ተደሪኽኩም መግቢ ሂወት ምስደኻታት ብምክፋል ትምህርትን ክንክን ጥዕናን ብምሃብ ኣብ ስቓይ ዘሎ ብምስናይን ብምትብባዕን ቤተ ክርስቲያን መብራህቲ ብርሃነ ክርስቶስ ክትከውን ብምፍቃድ ብፍላይ ኣብዚ ዕግርግር ዝመልኦ እዋን ቢሎም ብዙሓት ናይ ግሪክ መልቃይት ቤተ ክርስቲያን እትርከበሉ ከባብታት ብውግእን ናዕብን ሃይማኖታዊ ፀንፈይናነትን ቁጠባዊ ግጭትን ከም እተሸፈነ ኣስተብሂሎም ኣብ ማዕከል ዘሎ ኩሉ ፈተናታት ንክርስቶስ ክመስሉ ዘለዎም ድሌትን ነቶም ናይ ግሪክ መልቃይት ካቶሊካውያን ሙእምናን ቅርበቶም ብምዝኽኻር ናይ መላእ ካቶሊካዊት ቤተ ክርስቲያን ሓገዝን ጸሎትን ኣረጋጊፆም ብፍላይ እቲ ንብዙሓት ሙእምናንኩም ናብ ርሑቕ ሃገራት ክስደዱ ስራሓ ክረኽቡ ካብ ሓደጋታትን ሓደ ግዜ እውን ካብ ኣሳዶ ከይተረፈ ካሓድሙ ናባይቲ ስድሮኦም ብውሑስ መገዲ ክዕብዩ ዝድርኾም ቁስልን ፀገማትን ይመስለኒ እንክብሉ የስተብህሉ። ማዕረ ማዕሪኡ ድማ ቤተ ክርስቲያን ግሪክ መልቃይት ኣብቲ ቅዱሳት ቦታታት ድሕነትና ናይ ዘመናት ናይ እምነት ምልክታት ክትከውን ዓሚቕ ፀዋዕቲ ሒዛ ኣላ። ቤተ ክርስቲያንኩም ኣብተን ብግጭት ዝዓነዋ ሃገራት ናይ ዕርቅን ሰላምን መስካሪት ክትከውን ዓብዪ ፀዋዕታ ኣለዋ። ንስኻትኩም ካብተን ብዓመፅ በሰላ ዘለዎን ሃገራት ዘርኢ ሓድነት ኢኹም ቢሎም ናይ ግሪክ መልቃይቲ ሲኖዶስ ከም ሓላዊ ሓድነት ኮይኑ የገልግል ምእመናን ንሓድነት ክፅዕሩን ኩሎም ሰባት ኣብኡ ንክርስቶስ ከለልዩን ይሕግዞም ኢሎም ኣብ ክንዲ ኣገልግሎት ስልጣን ካብ ግሉፅነትን ቅንዕና ንላዕሊ መክሰብ ካብ ጉስነት ንላዕሊ ውልቃዊ ዓወት ንምድላዓይ ንነፍስና ልዕሊ ካልኦት ክብንኸነብል ኣብ ዝድርኽ ፈተና ከይንወድቕ ኩሉ ግዜ ክንጥንቀቕ ኣሎና ቁጥዐን ፍርሕን ኣብ ዝፈታተነና መሪር ሕሞታት ፍቕሪ ንምግላፅ ብምምራፅ ዝያዳ ኣገዳሲ መግለፂ እምነትናን ወንጌልን ነቕርብ ነዚ ምስክርነት እዚ ንምቕራብ ዝያዳ ሓላፍነት ዝስከሙ ካህናት ምዃኖም ኣፅኒዖም ብምዝኽኻር ቀፂሎም ናይ ግሪክ መልክኣውያን ካሕናት ብክርስትያናዊ ተስፋን ፍቕርን መንእስያት ኣብ ምህናፅ ክተግሁ እፅሊ እቲ ዘጋጥመና ፈተናታት ሰማዕትነት ይኹን ብፍቕሪ ብፅኣይና ዘጋጥመና ተራ መስዋእቲ ኣብ ልቢ እቶም ሓቀይና ሰላም ዝደልዩ ሰባት ብዝድመፅ መገዲ እምነትና ከነርዕ ዕድል ከም ዝህበና ኣብ ታሪክ ርኢና ኢና ምስ በሉ ኣብ መወዳእታ ኣብ ሶርያ ሊባኖስን ዒራቅን ንዝርከቡ ምእመናን ዝወሃበ ትምህርታዊ ደገፍ ኣስተብሂሎም ቅዱስቲ መንበር ኣብ ማእከላይ ምብራቅ ካቶሊካዊ ትምህርቲ ንምድጋፍ ዘለዎ ተወፋይነት ገሊፆም ዕላማና ንመንእስያት ንምድጋፍ እዩ እዚ ዝግበር ዘሎ ማሕበረሰብ ክርስትያን ማእከላይ ምብራቅ ፀኒዑ ኣብ መሬቱ ንክፀንሕ ንኸፀሊ ህላወይ ክርስትያን ዘድሊ ደገፍ ንክረክብን እዩ ዕላማና ንመንእስያት ምድጋፍ እዩ ምእንቲ ክርስትያን ኣባይቲ ስድራ ኣብ ማእከላይ ምብራቅ ንክፀንሑን ክርስትያናዊ ህላወ ክዕቅቡን ዘድሊ ሓገዝ ክረኽቡን እዩ ኢሎም ብፍሉይ ናይ ምብራቃውያን ኣብ ቤተ ክርስትያን ዝሓሊ ናይ ቅዱስቲ መንበር ላዕለዋይ ቤት ፅሕፈት ዝርግሐ ናይዚ ጉስነታዊ ተበግሶ ብዝርዝር ዝገልፅ ኣብ ዘውፅኦ ፅብጻብ ቅዱስነቶም ነዞም ማሕበረሰባት ብመገዲ እዚ ናይ ቅዱስቲ መንበር ላዕለዋይ ቤት ፅሕፈት ዓመታዊ ናይ ትምህርትን መናብርተ ጥበብን ክፍሊት ዝሽፍን ንደቆም ናይ ትምህርቲ ዕድል ክህቦም መምርሒ ከም ዝሃቡ ብምምልካት ርእሰ ሊቃነ ጳጳሳት ልዮን መበል 14 በዚ ንህፃናትን መንእሰያትን ዓበይትን ዝገብሮ ኣቦኣዊ ሓልዮት ኣቢሎም ነቶም ነዘን ሃገራት እዚኣተን ንነዊሕ እዋን ዘሳቅየን ግርጭታትን ዘይምርግጋእን ኣዝዮም ዝተሳቀዩ ምእመናን ናቶምን ናይ መላእ ካቶሊካዊት ቤተ ክርስትያንን ቅርበት ክገልፁ ይደልዩ ይብል እዚ ዜና ቫቲካን እዩ ድሕሪ እቲ ጳጳሳትን ኣገልገልቲ ሓዋርያዊ ጉስነትን ሰብሙያ ኣእምራዊ ጥዕናን ከምኡውን ብዛዕባ ኣእምራዊ ሕማማት ተመክሮ ዘለዎም ሰባትን ኣሳቲፉ ካብ ዕለት 9 ክሳዕ ዕለት 10 ጥቅምቲ ዝፍውስ ህላወ ፃውዒት ቤተ ክርስትያንን ኣብ ኣገልግሎት ኣእምራዊ ጥዕና ብዝብል ኣርእስቲ ኣብ ቫቲካን ዝተካየደ ዓውደ ጉባኤ ኣብ ዝተዋሃበ ጋዜጣዊ መግለፂ ካብ ብኩናትን ዓመፅን ድኽነትን ዝተለለያ ሃገራት ዝመፁ ሓያሎ ጳጳሳት ንጉዳይ ጥዕና ኣእምሮን ዘጋጥሞም ክንክን መሓብ ኣገዳሲ ምዃኑ ኣስሚሮም ነቲ ርእሰ ሊቃነ ጳጳሳት ልዮን መበል 14 ንወርሒ ጥቅምቲ ዘቕረብዎ ናይ ጸሎት ሓሳብ የቃልሑ ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ ወርሒ ጥቅምቲ ኩሉ ሰብ ንኣገልግሎት ጥዕና ኣእምሮ ክፅሊ ከም ዘተባብዑ ጳጳሳት ሰራሕተኛታት ጓሶት ክኢላታት ስነ ትምህርታውያን ካልኦትን ኣብ ቫቲካን ተኣኪቦም ዝፍውስ ህላወ ፃውዒት ቤተ ክርስትያን ናብ ኣገልግሎት ኣእምሮዊ ጥዕና ብዝብል ቁም ሓሳብ ዓውደ ጉባኤ ብምክያድ ቤተ ክርስትያን ነቶም ምስ ስነ ኣእምሮዊ ሰናይ ህላዊኦም ዝቃለሱ ዘለዉ ብኸመይ ክትድግፎምን ክትቀርቦምን ከም እትኽእል ተመያይጦም እዚ መደብ ካብ ዕለት 9 ክሳዕ ዕለት 10 ጥቅምቲ ዝተኻየደ ኮይኑ ብዓለም ለኻዊ ማሕበር ካቶሊካውያን ኣገልገልቲ ጥዕና ኣእምሮ ምስ ዶን ሉዊጂ ዲ ሊየግሮ ዓለም ለኻዊ ትካል ኣብ ደገፍ ጥዕና ኣእምሮ ዘተኮረ ካቶሊካዊ ማሕበር ኢጣልያ ከምኡውን ዓለም ለኻዊ መርበ ብጸሎት ርእሰ ሊቃነ ጳጳሳት ዝተዳለወ ኮይኑ እቲ መደብ ኣብ ትሕቲ ጽላል ቫቲካን ጳጳሳዊ ተቋም ስነ ህይወት ዝተኻየደ ምዃኑ ዜና ቫቲካን ኣፍሊጡ ሓደ ካቶሊካዊ ሰበኻ ንዝተጸገመ ሰብ ኣድላይነታቱ ምቕራብ ኣዝዩ ልሙድ እዩ። ምኽንያቱ እቲ ድሌት ዝርአ ስለ ዝኾነ እንክብል ኣንድርያ ሳሩቢ ሓላፉ ማሕበር ካቶሊካውያን ኣገልግሎት ጥዕና ኣእምሮ ሓቢሩ ዕለት 10 ጥቅምቲ ድማ ዓለም ኣቀፍ መዓልቲ ህሙማን ኣእምሮ ምንባሩ እውን ብምዝኽኻር ሓደሓደ ግዜ ድሌታት ዝያዳ ዘይረኣዩን ብትኽክል ድማ ዝተሓብኡን እዮም። ምኽንያቱ ሰባት ጸለመ ስለ ዝፈርሑን ምክፋል ስለ ዝጸግሞምን ብምዃኑ እዩ። ምእንቲ እዚ ርእሰ ሊቃነ ጳጳሳት ልዮን ንመበል 14 ንወርሒ ጥቅምቲ ዘቕረቦ ናይ ጸሎት ሓሳብ ብዕላማ ኣገዳሲ ዝኸውን ኢሎም። ኣብዛ ብዓመፅ ጥሜት ድኽነትን ካልእ ጉዳያትን ዝተበታትነት ዓለም ጥዕና ኣእምሮ ብገለ ሰባት ዝተሓተ ቀዳምነት ተገይሩ ክረአ ይኽእል እንተኾነ ኣብቲ ጋዜጣዊ መግለፂ ዝሓበሩ ሓያሉ ካብ ብዓመፅ ዝተሓሰያ ሃገራት ዝመፁ ጳጳሳት ኣገዳስነት ምሕብሓብ ስነ ኣእምሮዊ ሰናይነት ህወት ሰባትን ቤተ ክርስትያን ብኸመይ ክትሕግዝ ከም እትኽእልን ኣጽኒዖም የተሓሳስቡ። ናይ ዩክራይናውያን ርእሰ ኤጳርቃዊት ካቶሊካዊት ቤተ ክርስትያን ኣብ ፊላደልፊያ ሜትሮፖሊሳዊ ሊቀ ጳጳሳት ቦሪስ ጉድዝያክ ኣብ ዩክራይን 90,000 ሰባት ከም ምውዳቕ ቦምባ ዝኣመሰለ ዘሕዝን ፍጻመ ከም እተዓዘቡን 26,000 ህዝቢ ድማ ብሰንኪ እቲ ውግእ ኣብ ቀረባ ዓንኬላቶም ዝነበረ ሰብ ከም ዝሰኣኑን ገሊፆም ብዙሓት ሰባት ምስ ከም ድሕሪ ስምባደ ዝመፅእ ጻቅጢ ዝኣመሰሉ ጉዳያት ይቃለሱ ኣለዉ። ናይ ግሪክ ስርዓት እትኽተል ዩክራይናዊት ካቶሊካዊት ቤተ ክርስትያን ንካሕናታ ብዛዕባ ጥዕና ኣእምሮን ጽንዓት ምፍጣርን ዝምልከት መደባት ስልጠና ክወስዱ ብኸመይ ከም እተተባብዖም ገሊፆም ብተወሳኺ ቤተ ክርስትያን ከመይ ጌራ ከይተሓለለት ዝምድናታት ንምዕባይ ማሕበረሰብ ንምጥርናፍን ንሰባት በይኖም ከም ዘይኮኑ ንምዝኽኻርን መርበባት ፍቕርን ምትሕግጋዝን ንማህናፅን ትሰርሐ እንክብሉ ኣስሚሮም ኣብዚ ኩሉ ሞትን ጥፍኣትን ንምእማኑ ዘጸግም ጸጋን ሓይልን ኣሎ። እግዚኣብሔር ኣብ ስራሕ ኣሎ፣ ንሕና ድማ ኣብ ስራሕ ክንህሉ ንኽእል ኢና። ኣይንፈርድን፣ ዕጫኦም ዝተሰረዞም ግዳያት ኣይኮናን ኢሎም። ብተመሳሳሊ ተራዳኢ ጳጳስ ዣን ዣርለስ ዊስሚክ ካብ ኦፕሪንስ ሃይቲ ኣብ ማእከል ሃገረ ሃይቲ ዘሳቂ ዘሎ ዓመፅ ቤተ ክርስትያን ከመይ ጌራ መምሃራንን ገዳማውያንን ገዳማውትን ተሰልጥነ ከም ዘላ ኣካፊሎም ኣብ በዳሕ ኩነታት ናብ ቤት ትምህርቲ ምኻድ ዝቕፅሉ ንዘለዉ ህፃናት እውን ምእንቲ ከገልግሉን ክድግፉን ኣብ ሓልዮት ክህነፁ ትገብር ኣላ። ብመዳይ መግቢ መድሓኒት መዕቆቢ ብዙሓት ህፁፅ ድለየታት ከም ዘለዉ ንርዳእ ኢና። እዚ ድሌት ኣገዳሲ እውን እዩ። ብምርኣይ ብምስማዕን ክስነ ድማ ኣለዎ እንክብሉ የስተብህሉ ናይ ሰበኻ ዓዲግራት ጳጳስ ተስፋ ስላሴ መድሕን ኣብ ኢትዮጵያ ዞባ ትግራይ እውን ምስቲ ናይ ቤተ ክርስትያን ፀውዒት ዝተኣሳሰር መልእኽቲ ብምቕራብ ኣብቲ ዝተዋሃበ ጋዜጣዊ መግለፂ ብምስማዕ ርእየት ክሳተፉ ትፅቢት ተገይሩ እኳ እንተነበረ ኣብዚ እዋን እዚ በቲ ንሰሜን ኢትዮጵያ ዝጸሉ ዘሎ ኩነታትን ጎነፅን ምኽንያት ክሳተፉ ኣይከኣሉን። ይኹን እምበር ዝተቐርፀ ዘመሓላለፎ ናይ ምስማዕ ርእየት መልእኽቲ ኣብቲ ጉባኤ ከም ዝቐረበን ብፅኡነቶም ኣገልግሎት ጥዕና ኣእምሮ ንደቂ መዛሙርቲ ክርስቶስ ንኣባላት ሰብ ውፊ ህወትን ካሕናትን ክርስትያንን ጥራሕ ዘይኮነ ብሓቂ ንደቂ ሰባት ኣዝዩ ወሳኒ ኣገልግሎት እዩ እንክብሉ ኣስሚሮም ንሓድሕድና ብምትሕልላይ ርህሮ መሰናይታ ብምርኣይ ኣብዛ ስርዓት ኣልቦ ዓለምና ብስምባደ ጭንቀት ተስፋ መቁራፅን ማሕበራዊ ምብትታንን ዝተጠቕዑ ሰባት ክንፍውስ ንኽእል ኢና ቢሎም ሓያሎ መራሕቲ መንእሰያት ሃገረ ስብከቶም ምስ ማሕበር ካቶሊካዊ ኣገልግሎት ጥዕና ኣእምሮ ኣብ ስልጠናታት ከም ዝተሳተፉ የረጋግፁ። ኣብ መወዳእታ ኣብ ሕንድ ቤት ፅሕፈት ክንክን ጥዕና ካቶሊካዊ ጳጳሳት ጉባኤ ሃገራዊ ፀሓፊ ኣባ ሳንቶሽ ዲያስ እውን ኣብ ሕንዲ ኣገልግሎት ጥዕና ኣእምሮ ንምትብባዕ ዝድርኽ ዘሎ ናይ ህሉ ኩነታት ተመክሮ ኣካፊሎም ዋላ እኳ ብኩነት ዝተሃሰየት ሃገር እንተዘይኮነት ኣብ ህንዲ ግን ዝተፈለየ ዕንቅፋታት ከም ዘሎ ኣስሚሮም እዚ ድማ ኣብ ዙርያ ጥዕና ኣእምሮ ዘሎ ጸለመን ኣድልዎን ዘስዕቦ ምዃኑ ኣጉሊሖም እንተኾነ ቀስ ብቐስ ዞባውን ሃገራውን ዋዕላታት ብምውዳብ ንቕሓት ንምስሓብ ከም ዝኽእሉ ብምግላጽ أب ملا حجر سبكتاتن كم سناتاتن زتزرجها ما مرحتات أون كم تحت مجاليتهم زدم ما بدرجع كبابي تبقى صوتاتنا من لع على زحجزة مخانو يبرهو أبكل التشحن عصرت شلستان عمت محرات بسنكنا بسقطلات ولادو دحرمس عن أبزي عود سرح قصات في الجمرة أب ما مرح قرام محبر كاتوليكاويان أقل قلتيت عن أمره قوام دياقون أدي شونر أبتيك زدام مغلطي أقدس النتزي أقل قلتزي أب ما العالم بخمي قدسل كمزول أقليحو اتي بعاوز من رح محبر أب سبع حاجرات لعلي تشعاد تشح عبالات زحاقو في مخانو قليتو إزي ناي قزي قداي مخانو نعينو تور إيو السبعة نابزو قداي تعنا أمرو زي سحبو أقل قلت أبوش تحيالو عمتات تراي كسب كندي كل طفع عبياتي رئمه اللاوس زقر مني أقل قلت تعنا أمرو حدا توساقي مدعي ناي ممقابن مقلاين كخوون يقبع يسوس أبا وانجيل ماتيوس معرف سران حموشتان فقر سلسان حموشتان أبشن كتاب زنبر كل أوان بتحكمني أسني خمني كم زبالو حيالو أبالات صدرا بيتهم زساء أنو كهانن ناي أهقراوي محبر كاتوليكاويان أقل قلت تعنا أمرو أبا نفس أبا حبرات مقصدات أمريكان ناي سبخة فوينيكس باباس جون دولان أبتي غيزة مغلتي سبخة تاتن كم سناتاتن كاتوليكاويان تكالاتن بنتا ككتاتلو او زغلا كل تحدستي ابا اقلقلتنا امرو زحنس ناي مسمع عرئت مرحا قبري كم التدالوان أزدما نتعم مستعنا أمرزك على سوسابات زكال قلو نا ممرح زحقز كوينو أزما دبهن سات زدما بعلم لخوم محبر كاتوليكاويان أقل قلت تعنا أمرز تدالوان تقداماي هنت سات مسرطة وتمرت تعنا أمرز بالأرقست زلو كوينو كم تدياكون الشونر زقالتو سبات قوانقوات عنا أمرناي مزرابك إلا تكهلوام زقابرن أبز عودزي مسرطة وترقوماتن أمرن نعبنات تساقتي چنك قال ناي أمرو حمامات زغل تسوز تفلاليك على تزبره إيو تي قال أي مدب هنت أتدما سنة أمراويك أدامي رديئت دحري أكالاوك أدامي رديئت أقباب زملكة كوينو بزقع نتوم نزو تتعقامو سبات زغل قلو أخل ملاش كهلوام زغبرن دحري وبقامي كمز سنيوامن ناب موياوي كنكن كمز قنعوامن ممرحن ما حبز علم مخانو أفليتو كبراتنا كبران سمعتنا سلامة كتتالكم نمسغن ناي لومي مدب فنوانا أبزي الزازم أبنيت بح مدب فنوك سابن الراخب بدحان سلام تسنحو يتبارك يسوس كريستوس لوليتور يسوس كريستوس